0: አንተ አምላክ አንተ ፈጣሪ የሰው ልጅ እንዴት በበረሃ
1: አረታ ኦፍ ኮርስ ቅርም ሐጅ ሰሚዑ ማን ተደቀኩም ኦሮማይ ኦሮማይ ኦፍ ኮርስ መጽሐፊ ባለው ግርማ ተጽሐፈት ሚያ በፈቃዱ ተክለ ማርያም ተርጉማ በትግርኛ ቀረበታ ኦሮማይ ካፍተን ዝበለጸ መጽሐፍ አክሽ ዲፎት ዋን ፖድካስት ከምዚ ኣብኤርትራ ዝበለፅት ሙቪ ሳይናይት ፎቶ ቴልኮምኒ ሚሊዮን ንብለኩም ንምንታይ ሚሊዮን ክስራሕ ኮላ ናይ ብሓቂ ፕሮፌሽናሊዝም ናይ ኣርቲስት ነይሮም ናይ ፀሓፋይ ናይ ዳይረክት ነይሩ ኣፍኮርስ ኢትስ ኖት ትሩ ስቶሪ ይኮነን ሚልዮኖ በት ኢትስ ቢዩቲፉል ስቶሪ ኦሮማይ ከዓ ካብቲ ሓንቲ ሃገር ኤርትራ ኦሮማይ ክብላ ከሎ ማለት እዩ እዚ ጋዜጠኛ ናይ ብሓቂ ድናር ጋዜጠኛ ብኢትዮጵያ ዝነበረ ዳሕራይ እውን ጠፊኡ ብትግራይ ብደርጊ ማለት እዩ ታሪክ ኤርትራ እንታይ ይመስል ነይሩ ብፍላይ ፍላይ ብዜ ደርጊ ትሒዙ ካብ ናፃነት ስለምንታይ ኦሮማይ ተባሂላ ንዝብል መፅሓፍ ተፃሓፈት ብትግርኛ ተተርጊማት መፀ ስለ ዝኾነት ኣብ ቅድሚ ሕጂ እውን ኣቕሪብያ ነይረ እቶም ቅድሚ ሕጂ ሰማዕኹማ ናይ ብሓቂ ኩሉ ግዜ ደለሲ ስለ ዝኾነ ናይ ሳምር ከዓ ንእሽተይ መፅሓፍቲ ክነብር ስለ ዘለና ነቶም ቅድሚ ሕጂ ደተኸታተልኩማ ግን ቀፂለ ብዛዕባ ታሪክ ኤርትራ ርክብ ዝነበሮ ኣብቲ ግዜ ከም ጋዜጠኛ ኮይኑ ደገልገለ ምስ ደርጊ ኮይኑ ባሉ ግርማ ቀፂለ ናቱ መፅሓፍ ክጅምረልኩም እዩ
0: ከዓይናችን ዓይንህ ይበልጥ የለም ወይ አንተዬ እኔን ገረመኝ ወደ ኋላ የምትሄድ መች መሰለኝ ጠዋት በማለዳ ማታ በሰሜናዊ ኮከብ ጥላ ስር በኩምቤሽቷቶ መንሸራሸር ከለከሉኝ ሙሶሎኒ ከዚህ የባሰ ምን አደረገኝ አሁን ወደ ገበያ እንሂድ አልኳቸው ፊልም አንሺዎች ደክመዋል ዝሁል ቢራ ብቻ ነበር የሚታያቸው
2: አረ ህጓድ ጸጋዬ ለዛሬ ይብቃን
0: አለ አንዱ ከመካከላቸው
2: ገና ምኑ ተይዞ
0: አልኩት ወደ ገበያ ተያይዘን ሄድን የረሃብ እልቂት የመጣ ይመስል ሁሉ እየተሻማ ያገኘውን እህል ባገኘው ዋጋ ይሸምታል ማይክሮፎን ይዤ ወደ አንዲት አሮጊት ጠጋ አልኩ ሹሩባቸው ክንብድባቸውን ወጥሮ ይዞታል ቡችላ ቡችላ የሚያካክሉ የወርቅ ጌጦች ጆሮና አንገታቸው ላይ ጉች ጉች ብለው ይታያሉ። የትግሬ ሴትና ወርቅ መቼም በመሃል ላይ ተጣጡ። ምንድን ነው የሚሸምቱት ማማ? ዋ እህል አሉኝ። ዋጋው እንዴት ነው? ዋ ውድ እሳት ሆኗል። ለምን? ተወዲው ለምን እህል ጠፋ? እንዳይ ሁሉም ይሸምታል። እኮ ለምን ምን መጣ? ሎሪ ያሰፈሰፉ ማአት ሰዎች ከበውናል። ወጣት አሮጊት ሽማግሌ እንደ ዘንባባ ዛፍ ያለ ሹሩባ በቁንዳላ እንደ ድንኳን የተወጠረ ክንብድብ አንዳንድ በቴሌቪዥን የሚያቆኝ ወጣቶች ነበሩ። እሱ ይሆኑ የማይደለም በማለት የሚወራረዱ ቢመስልኝ መቼም በቴሌቪዥን ሳጥን ውስጥ አምረውና ቆንጅተው በየምሽቱ የሚቀርቡት አንዳንድ የቴሌቪዥን ሰዎች ውጪ በህይወት አጭር ፉንጋ መላጣ ገባጣ ከፈጩበት የቆሉበት መስለው ብቅ ሲሉ ወሽመጥ ይቆርጣሉ። ወይ እሱ ነው እንዴ? ወይ እሷ ናት እንዴ? ይሄ ቲቪ ለካ የሌለ መልክ ነው የሚያሳየው። እጭ እኔስ ምን መስየታ አይቻቸው ይሆን?
2: ጸግሽ ጸግሽ
0: አለ አንዱ ደፋር። ስም ያለው መቼም ሞኝ ነውና ዘወር አልኩ። በውርርዱ ሳይረት አልቀረም። አሮጊቷ በመጨረሻ ላቀረብኩላቸው ጥያቄ መልስ አልሰጡኝም። በብሩህ አይናቸው ዝም ብለው ይመለከቱኝ ነበር። ምን ነው ስንተዋወቅ ባንተናነቅ የሚሉ ይመስላሉ። የሁሉም አፍንጫ የጦርነት የልቂት የረሃብና የቸነፈር አየር የሚያሸት አይናቸው ምጽአት የሚያይ ጆሮአቸው የጥይት ፉጨትና የሞት ዋይታ የሚሰማ መስሎታይ ነገሩ የተገንጣይ ወንበዴ ተንኮል ሳይሆን ይቀራል። የጦፈ የተጧጧፈ ስነልቦናዊ ጦርነት በማካሄድ ላይ መሆኑ ገባኝ። ተናደድኩኝ ደግሞ ማዘንኩኝ። ይህ የውህ ህዝብ አሳዘነኝ። የመሸበር የመደናገጥ የፍርሃት ደመና ጥላ ፊታቸው ላይ ያንዣብባል። በሞት ጥላ ግርዶሽ የተዋጡ ይመስላሉ። የባሰውን ተበሳጨው። የካሜራችን አይን ሸመታው ላይ አተኩሯል። ሸማችና ነጋዴ አይከራከሩ። ነጋዴው ባለው ዋጋ ይሸጣል፣ ሸማቹ በተባለው ዋጋ ይገዛል። የእህል ዘር የጥሬ ዘር በየአይነቱ
3: መዘከርታ ሓቂ ንኽትወፅእ ንነብሱ ኣሕሊፉ ንማእሰርቲ ስቓይ ሞት ንዝበቕዐ ደቀይ ስድራይ ከይበለ بحيلي توسيدو وطيقون زي ترفة دراسي بعال بيتي عزيه يخبرون يدنقون قبل عليز فتوهم دقون أنا بعالت بيتون زوارة ده حزن جنكت ولاقوا كبير انتخونا عينا مارارون إنا نحاك إيدوم بال بتاقبار سلازم هارنا شعات عمتات ولاقوا انتوسده إنهو حاكي معالتا تسبيا إزناي هيوات مسواتي استخفل اللو متحف نبحث مد بتحلو أنا مستك أي ندخبرنايو ندازكرنايو كنبر إنا كابوز عبينا سلازيلا فردقن نبحفاش يقدفو الماز أبرا نحسى شحن شعات ميتن تسعان حادن بعلت بيت دراسي متحف روماي
4: جاز حدا زي نايت أجاي عبد مريم تأجاي هيدا مريم مني اتتاوخ عبز علم تايز حوخ نقرالو زي تاوخ كون يوت بعلى حد زاريا تزان تابع الخفت بزحيخا بناتو قانقوا التحساس بان سميتن تأمتن قبرن سغطان تأجاي بعلو زان توخ نقركاي هرأي أنا خمني تأجا ميلن فلويش من ملكن جزين سفرانية باللين أنا مبالي كاليو نيرة اللهو كهلو يدما تسأقاي وسون تران مواتن سلازخونة عبزخونة جيزين بوتان كركباي كإلنيو سلاز دما نسو عبزير كبولو جيزين بوتان سهتي لي عنا خركبي ماني خووني لكا عبزو حيت مرامر عيد أغمكانيو جن نايساب جنك أتايفتوني مو كات جنق كنقركا أنا دراسي تسأقاي لعلو نفسو فولتي نسو ناي أملاخ بجيو عب عالم نزرعيه خود وزفوتو فتواتو لقلع عموز وخونو فطورو كرب إل كان تفالي تكاي دمع عشايو نخلو فاتيو نخلو دمع يسن تسأقايي بعلو تتزارة بي حيش عبي تجمرنا يوم ويحيش السيو تسأقم قعزو هيوت زجمار اللونز ودع اللونز فالتو منعلو تزانتا سقيلة تجمركو ويحيش تسأقايي نهلكم